አባታችን በሰማያት ላይ ያለ ተለይቶ መስካን ክብር ስም መንግስተን ለምን ፈልጋት ከጥንቱ በልጅነት ጥንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይም ወተን ተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሉማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛ ትልፈት

0: ያህል ሰላም ሰላም ለኪ እንዳርሶሎንም የጣፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን።
1: Teu mal é comentar o passado. Ninguém precisa saber o que houve entre nós dois. O peixe é pro fundo das redes. Segredo é pra quatro paredes. Não deixe que males pequenos.